0: Southeast Alaska Independent Living, or SAIL, helps seniors and people with disabilities live independently through Southeast Alaska. Learn more at sailinc.org.
1: ቀኑ ሲመሽ መቼ ነው አዲስ ቀን የሚጀምረው በመባባል ስንለያይ ከፍቶኝ ስንገናኝ በጣም ደስታ የሚሰማኝ አሁን ያ ሁሉ አለፈና ከዚህ ደረስ ከዚህ